ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ልሙዕለት 18 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ሩሳሊቃን ጳጳሳት ብመበል 14 ብምኽንያት እቶም ዕለት 15 ነሓሰ ኣብ ኢንዶኔዥያ ብዘጋጠመ ርእደ መሬት ዝተጎድኡን ሂወቶም ዝሰኣኑን ዘመሓላለፎም መልእኽቲ ሩሳሊቃን ጳጳሳት ብመበል 14 እቲ ኣብ ደቡባዊ ኢጣልያ ዝካየድ መደብ ስፖርት ከም ትንቢት ሰላምን ሕውነትን ክሰፍሕ ከም ዝኽእል ዘለዎም ተስፋ ከም ዝገለጹ ክልተ ህዝብታት ክልተ ሃገራት ጽኑዕ መርገፂ ኣርስተሊቃን ጳጳሳትን ቅዱስ መንበርን ሩሳሊቃነ ጳጳሳት ኣብ ዚምባብዌ ብዘጋጠመ መጥሓል መርከብ ምክንያት ዘመሓላልፎ ናይ ሓዘን መግለፂ መልእኽቲ ካርዲናል ፔትሮ ፓሮሊን ኣብ ካታንያ ሲቺልያ ንዝኽሪ መበል 900 ዓመት ምምላስ ቅርስታት ቅዱስቲ ኣጋታ ንሩሳሊቃነ ጳጳሳት ልዮን መበል 14 ወኪሎም ኣብ ዝዕረጎም ሳተ ቅዳሴ ዝለገሶ ስብከት ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩሳሊቃነ ጳጳሳት ልዮን መበል 14 ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ብዝኸተሞ መልእኽቲ ቴሌግራም ነቶም ዕለት 15 ነሓሰ ኣብ ኢንዶኔዥያ ብዘጋጠመ ርእደ መሬት ዝተጎድኡ መንፈሳውን ሰብኣውን ቅርበቶም ኣረጋጊፆም ቀጻሊ ሰብኣውን ናይ ምሕዋይን ፃዕርታት እየተባብዑ። ዕለት 15 ነሓሰ ንግሆ ኣብ ዞባ ምብራቅ ኑሳት ታንጋራ ኢንዶኔዥያ ዘጋጠመ 7.7 ሬክተር ዝሓቀኑ ርእደ መሬት ዘስዓቡ ዕንወት ምስተሓበሩ ዝተሰምዖም ሓዘን ገሊፆም እቲ ግዜያዊ ቁፅሪ ዝሞቱ 53 ኮይኑ 135 ሰባት ከም ዝተሃሰዩ 13,000 ድማ ብዘይ ኣባይቶም ከም ዝተረፉን ክሕበር ኣብቲ ብይብፃሕ ናብ ናይ ኤንደር ሰሰብካ ሊቀ ጳጳሳት ፓውሎስ ቡዲ ክለደነ ናይ ቅዱስቲ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ዝኸተምዎ ኣብ ዘመሓላለፎም መልእኽቲ ቴሌግራም እቶም ብቐጻሊ ሳዕቤን እዚ ሓደጋ ዝሳቀዩ ዘለዉ ብፍላይ ድማ ንብዙሓት ተመዛበልትን ዝተጎድኡን መንፈሳዊ መትሕብባርን ምቅርራብን ኣረጋጊፆም ብተወሳኺ ንቤተ ክርስትያናውን በርገሳውን ሰበስልጣን ምቕራብ ሰብኣዊ ሓገዝ ኣብ ዝቕፅልሉ ዘለዉ እዋን ኣተባቢዖም ስለ እቶም ኣብ ፃዕርታት ሕውየት ዝተዋፈሩ ኣባላት ህፁፅ ኣድሕን ህወት ጸሎቶም ኣረጋጊፆም ኣብ መወዳእታ ንምዉታት ንፍቕራዊ ምሕረት እቲ ኩሉ ዝኽእል ኣምላኽ ኣማዕቂቦም መለኮት ኣብ በረኸት ምፅንናዕን ሓይልን ከም እተማሕፀኑ ዜና ቫቲካን ኣፍሊጡ። እቲ ናይ መጀመርታ ሓያል 7.7 ሬክተር ዝሓቐኑ ርእደ መሬት ሰንበት ዕለት 15 ነሓሰ ኣብ ደሴት ፍሎረስ ዘጋጠመ ኮይኑ ኣብ ምሉእ መዓልቲ ድሕሪ ዘጋጠመ ተደጋጋሚ ርእደ መሬት ስዒቡ ድሕሪ ሓያሎ ሰዓታት ኣብ ደሴት ሱማትራ 6.9 ዝዓቐኑ ርእደ መሬት እውን ከም ዘጋጠመን ኣብ ርእሲ እቲ ኣብ ልዕሊ ሂወት ዘስዓቦ ከቢድ ሞትን

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 19 ሓሰን ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ምስራቃውያን ኣብ ቤተ ክርስቲያን ዝሓልል ላዕለዋይ ቤት ፅሕፈት ህየንተ ንብፁእ ካርዲናል ክላውዲዮ ጉጀሮተ ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ተረኺቦም ኣስተምህሮ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 19 ነሓሰ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ዝለገስዎ ኣስተምህሮን ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ስጋኣት ለበዳዊ ሕማም ኢቦላ ካቶሊካውያን ኣብያተ ትምህርቲ ንሓድሽ ዓመተ ትምህርቲ 2026-27 ዝገብርኦ ዘለዋ ምድላዋት ጉባኤ ካቶሊካውያን ጳጳሳት ኢንዶኔዥያ ዘውፅኦ ጉስነታዊ መልእኽቲ 2026 ሳዕቤን ርእደ መሬት ሃገረ ኢንዶኔዥያ ኣብ ልዕሊ ህፃናት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 19 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ብዛዕባ ቅዱስ ዜማ ኣብ መስዋእተ ቅዳሴ የስተንትኑ ንጸሎት ድምፂ ብምሃብን እምነት ብምግላጽን ድማ ከም ዝግለጽ ኣስተምሃሩ። ኩሉ ሳዕ ቀንዲ ዕላማኡ ንኣምላኽ ንምኽባርን ምእመናን ኣብ ቅድስና ንኸዓብዩ ንምሕጋዞምን እዩ ክብሉ እውን ኣመልከቱ። እቲ ናይ መወዳእታ ዕላማ ቅዱስ ዜማ ብልክዕ እቲ ኣብ ሰነድ ቅዱስ ጉባኤ ተገሊጹ ዘሎ እዩ። ንሱ ድማ ክብሪ ኣምላኽን ምቕዳስ ምእመናንን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘካፈልዎ ብዛዕባ እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መስዋእተ ቅዳሴ ኣመልኪቱ ዘውፅኦ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንትንኦም ብምቕጻል ኣስተምሂሮም። ኣብዚ ሰሙን እዚ ኣብቲ ንቅዱስ ዜማ እተወፈየ ሻድሻይ ምዕራፍ ኣተኪሮም ድማ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እዚ ቅዱስ ጉባኤ ተሰሚየ ጉባኤያዊ ቅዋም ናይ ኣድማሳዊ ቤተ ክርስቲያን ትውፊታዊ ዜማ ካብ ዝኾነ ይኹን ስነ ጥበብ ዝበልጽ ብዋጋ ዘይሽንሸን ክብሪ ዘለዎ መዝገብ እዩ በሉ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሻድሻይ ምዕራፍ ናይቲ ቅዱስ ጉባኤ እተሰሚየ ጉባኤያዊ ቅዋም ናይ ካልኣይ ጉባኤ ቫቲካን ንቅዱስ ዜማ እተወፈየ እዩ። እዚ ሰነድ እዚ ከምዚ ይብል፣ ናይ ኣድማሳዊ ቤተ ክርስቲያን ናይ ዜማ ትውፊት ካብ ዝኾነ ይኹን ስነ ጥበብ እውን ከይተፈልየ ብዋጋ ዘይሽንሸን ክብሪ ዘለዎ ፍሉይ መዝገብ እዩ። እዚ ፍሉይ ዝኾነሉ ቀንዲ ምኽንያት ቅዱስ ዜማ ምስ ቃላት እተተሓሓዘ ኣድላይ ወይ ዘይንጸል ክፋል ናይቲ ስርዓተ ኣምልኾ ስለ ዝኾነ እዩ። ወሲኹ ድማ ከምዚ ይብል፣ ስለዚ ቅዱስ ዜማ ምስ መስዋእተ ቅዳሴ ኣጸቢቑ ስለ ዝተኣሳሰረ ንጸሎት ባህ ዘብል ሓድነት ኣእምሮን ልብን ዘተባብዕ ወይ ከዓ ንቅዱስ ስርዓተ ኣምልኾ ዝያዳ ኣኽብሮት ከም ዝህልዎ ስለ ዝገብር ብመጠኑ ከም ቅዱስ ባእታ ጌርካ ክርአ ኣለዎ። ቤተ ክርስቲያን ግና ንዅሉ ዓይነት ሓቀይና ስነ ጥበብ ኣድላይ ባህሪ ከም ዘለዎ ትቕበሎ፣ ኣብ መለኮታዊ ኣምልኾ ድማ ተቕርቦ እያ። በዚ ከምዚ ድማ ነቲ ኣብ መስዋእተ ቅዳሴ ዝርከብ ናይ ዜማ ኣገልግሎት ዘረጋግጽን ዘዕምቕን መሰረታዊ ትምህርቲ ኣብዚ ጉባኤ እዚ ንረክብ። እዚ ድማ ቅዱስ ፒዮስ 10 ኣብታ ዝኣወጅዋ ኣዋጅ ሕጋዊ ሰነድ ሞቶ ፕሮፕሪዮ ነዚ ክገልጹ ይርከቡ። ዜማ ብሓቂ ክፍሊ ናይ መስዋእተ ቅዳሴ ዝኾነ ተግባር እዩ ደኣ እምበር ስልማት ናይቲ ስርዓተ ኣምልኾ ጥራይ ኣይኮነን። ኣብ መስዋእተ ቅዳሴ ምዝያምን ምዝማርን ክበሃልን ከሎ ኣብቲ ዝኸብር ዘሎ ምስጢር ብንጥፈት ብምስታፍ ንልብኻ ምስ ኣሕዋትካን ሓትካን ምስ ኣምላኽን ብምስምማዕ ምጽላይ ማለት እዩ። ብፍላይ ከዓ ከምቲ ቅዱስ ኣጐስጢኖስ ዝብሎ ሙዚቃዊ ስምዒታዊ ስፍሓት ጸሎት ዝገልጾ እዩ። ካንታረ ኣማንቲስ ኤስት ማለት
ናይቶም ኣፍቀርቲ ዝማርየ ማለት እዩ ዘስምዕ። እዚ ኣዝዩ ኣገዳሲ እዩ። ከመይሲ ልብና ንግብሪ ኣምላኽ ብጸጋ ንክኽፈትን ብኣው ንኽቕረጽን ይሕግዘና እዩ። ዜማ ብተወሳኺ ሕብረት ዘተባብዕ እውን እዩ። ኣብ መንጎ ደቂ ሰባት ዘሎ ፍልልያት ንምስዓር ከምኡውን ብስሙር ድምፂ ኣቢሉ ንዅላቶም ነቶም ንኣምላኽ ንምውዳስ ሓድነት ልቢ ንኽህልዎም ኣበርክቶ ይገብር እዩ። በዚ ኸምዚ ናይ ቤተ ክርስቲያን ግልጸት ይኸውን። ጭቡጥ መግለጺ ናይቲ ኣብ ተፈጥሮ ዘሎ ሕብረት እዩ። ገለገለ ማዕቀናት ድማ ካብቲ ቅዱስ ዜማ ከም ዘይንጸል ክፍሊ ናይ መስዋዕቲ ቅዳሴ ከም ምዃኑ መጠን ዘለዎ ዓሚቕ ስነ መለኮታዊ ኣገዳስነት እዩ ዝምንጩ። እቲ ቐዳማይ ካብ ፋሽን ወይ ፍሉይ ስምዒታት ምቅንባር ሓሊፉ ኣብ ኩሉ ደረጃታት ነቲ ንመስዋዕቲ ቅዳሴ ዝሰማማዕ ኩነት ምላሽ ክህብ ኣለዎ። ስርዓቱ ብፍላይ ብስርዓታ ዘያይማኡ ኣብ ሓደ እዋን ክቡርን ቀሊልን ልዑል ስርዓተ ሙዚቃዊ ብቕዓት ዘለዎን ብቐሊሉ ክፍጸም ዝኽእልን ክኸውን ኣለዎ። ብፍላይ ከዓ ብምሉእ እቲ ጉባኤ ከዚሞ ኣብ ዝደልየሉ እዋናት። ብተመሳሳሊ ካልኣይ ጉባኤ ቫቲካን ከም ዘመልክቶ ጥቕስታት ማለት ብቐንዱ ብቅዱሳት መጽሓፍ

0: ናይ ምቕያር መንፈስ ድማ የድሊ። እዚ ኣብቲ ፍሉይ ግደ ናይ ቅዱስ ዜማ ክርከብ ዝከኣል ብጭቡጥ መንገዲ ዝምልከት እቲ ጉባኤያዊ ቅዋም ንጹር መልሲ ዝህበሉ እዩ። ህዝቢ ብናእዳ ንተሰጥዎ ቅዳሴን ዝማሬታትን ዜማታትን ኣብ ምምላስ ክሳተፉ ምትብባዕ የድሊ፣ ከምኡውን ኣኽብሮታዊ ስቕታ ከተባብዕ ኣለዎ። ንነፍሲ ወከፍ ሰብ፣ ንኣገልገልቲ ወይ ንኣባላት ምእመናን ከም ስርዓት ናይቲ ዝካየድ ዘሎ ጸሎት፣ መሰረታዊ ስርዓታት ቅዳሴን ምስ ኣገልግሎቶም ዝተሓሓዝ ኩሉ ክፋላት ኣብ መንጎ ተፈላለዩ ኣገልግሎታት ኣብ ተፈላለየ ተሰጥዎን ዝወሃበሉን እዋናት ስቕታን ኣብ ዘሎ ስኒት ሚዛኑ ክሕሉ ይምሕፀኑ። ኣስዒቡ ድማ እቲ ጉባኤ ነቲ ናይ ጎርጎረሳውያን ዜማ ብዓብዪ ኣኽብሮት ይርእዮ። ካልእ ዓይነት ቅዱስ ዜማ ድማ ካብ ስርዓተ ኣምልኾ ኣይወግዶን። ንመሳርሒታት ሙዚቃ ከም ኦርጋን ሻምብቆ እውን ፍሉይ ቈላሕታ ይወሃቦ። ካልእ መሳርሒታት ሙዚቃ ምጥቃም ግን እቲ መሳርሒታት ንቅዱስ ስርዓተ ኣምልኾ ብቑዕ ወይ ዘይብቑዕ ክኸውን ዝኽእል፣ ምስ ክብሪ ኣገልግሎት ቤተ ክርስቲያን ዝሰማማዕ፣ ከምኡውን ንህንጸት ምእመናን ብሓቂ ኣበርክቶ ዝገብር እንተኾይኑ ብዝብል ተፈቒዱሉ ኣሎ። ሓደ ካብቲ ኣብቲ ጉባኤ ተገብረ ተሓድሶ ዘቕረቦ ፍረ ነገር ብዛዕባ ባህላዊ ምንቅስቓሳት ወይ ሳዕስዒት እንተላይ ኣብ ዓውዲ ቅዱስ ዜማ ዝተኻተተ ምዃኑ የመልክት። ብፍላይ ብዛዕባ ናይ ተፈላለየ ባህልታት ዜማ ብዝምልከት እቲ ጉባኤ ክፍሊ ሃይማኖታውን ማሕበራውን ህይወት ደቂ ሰባት ስለ ዝኾነ ኣርዚንካ ዝረአ ከም ምዃኑ ኣብ ግምት ብምእታው ኣድላይ ምዃኑ የጉልሕ። ስለዚ በቲ ሓደ ሸነኽ ብዛዕባ ሃይማኖት ዘለዎ ኣረኣእያ ኣብ ኩሉ ሰብ ከስፋሕፋሕ ኣለዎ ይብል። በቲ ኻልእ ሸነኽ ከዓ ብተኻእለ መጠን ባህላዊ ዜማ እዞም ህዝብታት እዚኣቶም ኣብ ኣብያተ ትምህርትን ኣብ ቅዱስ ኣገልግሎታትን ምእንቲ ኸስፋሕፍሕ ኩሉ ጻዕሪ ክግበር ኣለዎ ክብል ድማ የመላኽት። ኣብቲ ዓውዲ መስዋዕተ ቅዳሴ ፍሉይ ግደ ናይ ዜማ ቤት ትምህርቲ ተዋሂብዎ ኣሎ። እቲ ጉባኤ ነዚ ናይ ጉስነት መሳርሒ እዚ ንምድንፋዕ ነቲ ናቱ ዝኾነ ክፋላት ብመሰረተ ተፈላለየ ዓይነታት ሙዚቃ ብግቡእ ከም ዝፍጸም ምርግጋጽን ምእመናን ኣብቲ ዝማሬ ብንጥፈት ንኽሳተፉ ምትብባዕን ይመክር። በዚ ምኽንያት እዚ እቲ ኣቀናባሪ ቅዱስ ዜማታት ንውርሻ ዜማ ቤተ ክርስቲያን ክፈልጦን ክዕቅቦን ተጸዊዑ ኣሎ። እዚ ድማ ኣብ ኣገልግሎት መስዋዕተ ቅዳሴ ሓደስቲ ድርሰታት ከነቓቕሕ የኽእሎ እዩ። ዘመናዊ ስምዒታትን እተፈላለየ ባህላዊ ልምድታትን ብምኽባር ኣምልኾ ካብ ጽዩፍ ኣጸሓሕፋ፣ ካብ ጽዩፍ ኣገላልጻ፣ ካብቲ ነቲ ዝኸብር ዘሎ ዓብዪ ምስጢር ድሕነት ዘይበቅዕ መንፈስ ሙዚቃዊ ጽሑፋት ንምቝጣብ ንመስዋዕተ ቅዳሴ ዜማታት ክቡርን ብሉጽን ውሑስን ንምግባር በዚ ዅሉ ምኽንያታት እምበኣር ኣበው ካልኣይ ጉባኤ ቫቲካን ከም ዝገለጽዎ ቅዱስ ዜማ ንምድራስ ኣብ ሃይማኖታዊ ኣብያተ ትምህርቲ፣ ኣብ ሓደስቲ ኣብያተ ትምህርቲ ናይ ክልቲዩ ጾታታት ኣባላት ሰብውፉ ህይወት፣ ከምኡውን ኣብ ካልኦት ኣብያተ ትምህርትን ካቶሊካውያን ኣብያተ ትምህርትን ስነ መዕበያ ቅዱስ ዜማን ከምኡውን ኣብ ግብሪ ንምውዓሉን ሓሳብ ኣቕሪቦም ኣለዉ። ከምኡውን ሙዚቀይናታት ዘሰልጥንን ጥዑይ ናይ ዜማታት መስዋዕተ ቅዳሴ ስልጠና ከም ዝረኽቡ ምግባር የድሊ። ክቡራት ኣሕዋትን ኣሓትን፣ ኣበው ቤተ ክርስቲያን ንናይ መስዋዕተ ቅዳሴ ዜማታት ከም ምልክት ናይ ቤተ ክርስቲያን ሕብረት ገይሮም ኣኽቢሮም እዮም ዝርእይዎ ዝነበሩ። ስለዚ በዘን ባህ ዝብላ ቃላት ቅዱስ ኢግናጢዮስ በዓል ኣንጾኪያ ኣስተንትኖና ክንድምድም፣ ንሱ ምእንቲ ክሰምዓኩምን ካብቲ እትገብርዎ ሰናይ ግብርታት እውን ምእንቲ ክቕበለልኩምን ብኢየሱስ ክርስቶስ ነቦ ብሓደ ድምፂ ምእንቲ ክትዝምሩሲ ነፍሲ ወከፍኩም መዘምራን ኩኑ ኣካላት ወዱ ምዃንኩም ድማ ፍለጡ ይብል።
1: ክቡራትን ክቡራን ሰማዕትና፣ እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ኣብ ትሕቲ ጽዑቕ ስጉምትታት ጥዕና ሕዱር ዘይምርግጋእን ተስፋ ዘለዎ ፍርክታበትን ኣብ ሰሜናዊ ምብራቕ ዴሞክራስያዊት ሪፐብሊክ ኮንጎ ዝርከባ ካቶሊካውያን ኣብያተ ትምህርቲ ንሓድሽ ናይ ትምህርቲ ዓመት ኣብ ዝዳለዋሉ እዋን መንእሰያት ናይ ሓደ ዓመት ትምህርቲ ከይኸስሩ ይስራሕ ምህላው ዜና ቫቲካን የመላኽት። ብመሰረት ጸብጻብ ውድብ ጥዕና ዓለም ኣብዚ እዋን እዚ ዝርአ ዘሎ ለበዳ ኢቦላ ካብ ዝኾነ ቅድሚ ሕጂ ዝተራእየ ለበዳ ብዝያዳ ብቕልጡፍ ይላባዕ كم زلون غزياو قوصري 4494907 بتي فيروس كم زتلقفون كلتا شحن سوسان حدن سبات دما كم زموتون ان كم ملاقت ابزكونا تتعنا منستر حجراو تمهرتي كونغو نعمت تمهرتي كلتا شحن اسران شدشتن كلتا شحن اسران شعات نعمت محرد زخون مرحع على تبوغي افليتو ابو ملا حجر تمهرتي كابسوروس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 19 ሓሰናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ምስራቃውያን ኣብ ቤተ ክርስቲያን ዝሓልል ላዕለዋይ ቤት ፅሕፈት ህየንተ ንብፁእ ካርዲናል ክላውድዮ ጉጀሮ ተተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ተረኺቦም ኣስተምህሮ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 19 ሓሰ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ዝለገስዎ ኣስተምህሮን ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ስጋኣት ለበዳዊ ሕማም ኢቦላ ካቶሊካውያን ኣብያተ ትምህርቲ ንሓድሽ ዓመተ ትምህርቲ 2026-27 ዝገብርኦ ዘለዋ ምድላዋት ጉባኤ ካቶሊካውያን ጳጳሳት ኢንዶኔዥያ ዘውፅኦ ጉስነታዊ መልእኽቲ 2026 ሳዕቤን ርእደ መሬት ሃገረ ኢንዶኔዥያ ኣብ ልዕሊ ህፃናት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 19 ሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ብዛዕባ ቅዱስ ዜማ ኣብ መስዋእተ ቅዳሴ የስተንትኑ ንጸሎት ድምፂ ብምሃብን እምነት ብምግላጽን ድማ ከም ዝግለጽ ኣስተምሃሩ። ኩሉ ሳዕ ቀንዲ ዕላማኡ ንኣምላኽ ንምኽባርን ምእመናን ኣብ ቅድስና ንኸዓብዩ ንምሕጋዞምን እዩ ክብሉ እውን ኣመልከቱ። እቲ ናይ መወዳእታ ዕላማ ቅዱስ ዜማ ብልክዕ እቲ ኣብ ሰነድ ቅዱስ ጉባኤ ተገሊጹ ዘሎ እዩ። ንሱ ድማ ክብሪ ኣምላኽን ምቕዳስ ምእመናንን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘካፈልዎ ብዛዕባ እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መስዋእተ ቅዳሴ ኣመልኪቱ ዘውፅኦ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንትንኦም ብምቕጻል ኣስተምሂሮም። ኣብዚ ሰሙን እዚ ኣብቲ ንቅዱስ ዜማ እተወፈየ ሻድሻይ ምዕራፍ ኣተኪሮም ድማ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እዚ ቅዱስ ጉባኤ ተሰሚየ ጉባኤያዊ ቅዋም ናይ ኣድማሳዊ ቤተ ክርስቲያን ትውፊታዊ ዜማ ካብ ዝኾነ ይኹን ስነ ጥበብ ዝበልጽ ብዋጋ ዘይሽንሸን ክብሪ ዘለዎ መዝገብ እዩ በሉ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሻድሻይ ምዕራፍ ናይቲ ቅዱስ ጉባኤ እተሰሚየ ጉባኤያዊ ቅዋም ናይ ካልኣይ ጉባኤ ቫቲካን ንቅዱስ ዜማ እተወፈየ እዩ። እዚ ሰነድ እዚ ከምዚ ይብል፣ ናይ ኣድማሳዊ ቤተ ክርስቲያን ናይ ዜማ ትውፊት ካብ ዝኾነ ይኹን ስነ ጥበብ እውን ከይተፈልየ ብዋጋ ዘይሽንሸን ክብሪ ዘለዎ ፍሉይ መዝገብ እዩ። እዚ ፍሉይ ዝኾነሉ ቀንዲ ምኽንያት ቅዱስ ዜማ ምስ ቃላት እተተሓሓዘ ኣድላይ ወይ ዘይንጸል ክፋል ናይቲ ስርዓተ ኣምልኾ ስለ ዝኾነ እዩ። ወሲኹ ድማ ከምዚ ይብል፣ ስለዚ ቅዱስ ዜማ ምስ መስዋእተ ቅዳሴ ኣጸቢቑ ስለ ዝተኣሳሰረ ንጸሎት ባህ ዘብል ሓድነት ኣእምሮን ልብን ዘተባብዕ ወይ ከዓ ንቅዱስ ስርዓተ ኣምልኾ ዝያዳ ኣኽብሮት ከም ዝህልዎ ስለ ዝገብር ብመጠኑ ከም ቅዱስ ባእታ ጌርካ ክርአ ኣለዎ። ቤተ ክርስቲያን ግና ንዅሉ ዓይነት ሓቀይና ስነ ጥበብ ኣድላይ ባህሪ ከም ዘለዎ ትቕበሎ፣ ኣብ መለኮታዊ ኣምልኾ ድማ ተቕርቦ እያ። በዚ ከምዚ ድማ ነቲ ኣብ መስዋእተ ቅዳሴ ዝርከብ ናይ ዜማ ኣገልግሎት ዘረጋግጽን ዘዕምቕን መሰረታዊ ትምህርቲ ኣብዚ ጉባኤ እዚ ንረክብ። እዚ ድማ ቅዱስ ፒዮስ 10 ኣብታ ዝኣወጅዋ ኣዋጅ ሕጋዊ ሰነድ ሞቶ ፕሮፕሪዮ ነዚ ክገልጹ ይርከቡ። ዜማ ብሓቂ ክፍሊ ናይ መስዋእተ ቅዳሴ ዝኾነ ተግባር እዩ ደኣ እምበር ስልማት ናይቲ ስርዓተ ኣምልኾ ጥራይ ኣይኮነን። ኣብ መስዋእተ ቅዳሴ ምዝያምን ምዝማርን ክበሃልን ከሎ ኣብቲ ዝኸብር ዘሎ ምስጢር ብንጥፈት ብምስታፍ ንልብኻ ምስ ኣሕዋትካን ሓትካን ምስ ኣምላኽን ብምስምማዕ ምጽላይ ማለት እዩ። ብፍላይ ከዓ ከምቲ ቅዱስ ኣጐስጢኖስ ዝብሎ ሙዚቃዊ ስምዒታዊ ስፍሓት ጸሎት ዝገልጾ እዩ። ካንታረ ኣማንቲስ ኤስት ማለት ናይቶም ኣፍቀርቲ ዝማርየ ማለት እዩ ዘስምዕ። እዚ ኣዝዩ ኣገዳሲ እዩ። ከመይሲ ልብና ንግብሪ ኣምላኽ ብጸጋ ንክኽፈትን ብኣው ንኽቕረጽን ይሕግዘና እዩ። ዜማ ብተወሳኺ ሕብረት ዘተባብዕ እውን እዩ። ኣብ መንጎ ደቂ ሰባት ዘሎ ፍልልያት ንምስዓር ከምኡውን ብስሙር ድምፂ ኣቢሉ ንዅላቶም ነቶም ንኣምላኽ ንምውዳስ ሓድነት ልቢ ንኽህልዎም ኣበርክቶ ይገብር እዩ። በዚ ኸምዚ ናይ ቤተ ክርስቲያን ግልጸት ይኸውን። ጭቡጥ መግለጺ ናይቲ ኣብ ተፈጥሮ ዘሎ ሕብረት እዩ። ገለገለ ማዕቀናት ድማ ካብቲ ቅዱስ ዜማ ከም ዘይንጸል ክፍሊ ናይ መስዋዕቲ ቅዳሴ ከም ምዃኑ መጠን ዘለዎ ዓሚቕ ስነ መለኮታዊ ኣገዳስነት እዩ ዝምንጩ። እቲ ቐዳማይ ካብ ፋሽን ወይ ፍሉይ ስምዒታት ምቅንባር ሓሊፉ ኣብ ኩሉ ደረጃታት ነቲ ንመስዋዕቲ ቅዳሴ ዝሰማማዕ ኩነት ምላሽ ክህብ ኣለዎ። ስርዓቱ ብፍላይ ብስርዓታ ዘያይማኡ ኣብ ሓደ እዋን ክቡርን ቀሊልን ልዑል ስርዓተ ሙዚቃዊ ብቕዓት ዘለዎን ብቐሊሉ ክፍጸም ዝኽእልን ክኸውን ኣለዎ። ብፍላይ ከዓ ብምሉእ እቲ ጉባኤ ከዚሞ ኣብ ዝደልየሉ እዋናት። ብተመሳሳሊ ካልኣይ ጉባኤ ቫቲካን ከም ዘመልክቶ ጥቕስታት ማለት ብቐንዱ ብቅዱሳት መጻሕፍትን ብናይ ሊቱርግያ መጻሕፍትን ብመንፈሳዊ ትውፊት ቤተ ክርስቲያንን ተመሪሑ ብቑዕን ዓሚቑን ብቐሊሉ ክትርድኦ ዝከኣል ክኸውን ይምከር። እቲ ኣብ ጥንታዊ ስርዓት ሌክስ ኦራንዲ ሌክስ ክረደንዲ ማለት ሕጊ ጸሎት ሕጊ እምነት እውን እዩ ኣብ ዝብል ተገሊጹ ኸም ዘሎ ቀላስን ህያውን ምእንቲ ክኸውን ምእንቲ ክምዕብልን ነዚ ኣቓልቦ ክንገብረሉ ኣለና። እዚ ቅዱስ ጉባኤ እተሰሜ ሰነድ ብዛዕባ ፍረ ነገር ንጡፍ ተሳትፎ ምእመናን ብዙሕ ኣተኩሮ ይገብር። ነዚ ድማ ክርድኦ ይግባእ። ብዛዕባ እቲ ዝኸብር ዘሎ ምስጢርን ምስ መዓልታዊ ህይወት ዘለዎ ርክብን ብዝያዳ ኣብ ምርዳእ እተመርኰሰ ድማ ክኸውን ኣለዎ። ንህይወት ኵሎም ምእመናን ምልክት ክገብር ዘለዎ ቀጻሊ ናይ ምቕያር መንፈስ ድማ የድሊ። እዚ ኣብቲ ፍሉይ ግደ ናይ ቅዱስ ዜማ ክርከብ ዝከኣል ብጭቡጥ መንገዲ ዝምልከት እቲ ጉባኤያዊ ቅዋም ንጹር መልሲ ዝህበሉ እዩ። ህዝቢ ብናእዳ ንተሰጥዎ ቅዳሴን ዝማሬታትን ዜማታትን ኣብ ምምላስ ክሳተፉ ምትብባዕ የድሊ። ከምኡውን ኣኽብሮታዊ ስቕታ ከተባብዕ ኣለዎ። ንነፍስ ወከፍ ሰብ ንኣገልገልቲ ወይ ንኣባላት ምእመናን ከም ስርዓት ናይቲ ዝካየድ ዘሎ ጸሎት መሠረታዊ ስርዓታት ቅዳሴን ምስ ኣገልግሎቶም ዝተሓሓዝ ኵሉ ክፋላት ኣብ መንጎ ተፈላለዩ ኣገልግሎታት ኣብ ተፈላለየ ተሰጥዎን ዝወሃበሉን እዋናት ስቕታን ኣብ ዘሎ ስኒት ሚዛኑ ክሕሉ ይምሕጸኑ። ኣስዒቡ ድማ እቲ ጉባኤ ነቲ ናይ ጎርጎረሳውያን ዜማ ብዓብዪ ኣኽብሮት ይርእዮ። ካልእ ዓይነት ቅዱስ ዜማ ድማ ካብ ስርዓተ ኣምልኾ ኣይወግዶን። ንመሳርሒታት ሙዚቃ ከም ኦርጋን ሻምብቆ እውን ፍሉይ ቈላሕታ ይወሃቦ። ካልእ መሳርሒታት ሙዚቃ ምጥቃም ግን እቲ መሳርሒታት ንቅዱስ ስርዓተ ኣምልኾ ብቑዕ ወይ ዘይብቑዕ ክኸውን ዝኽእል ምስ ክብሪ ኣገልግሎት ቤተ ክርስቲያን ዝሰማማዕ ከምኡውን ንህንጸት ምእመናን ብሓቂ ኣበርክቶ ዝገብር እንተ ኾይኑ ብዝብል ተፈቒዱሉ ኣሎ። ሓደ ካብቲ ኣብቲ ጉባኤ ተገብረ ተሓድሶ ዘቕረቦ ፍረ ነገር ብዛዕባ ባህላዊ ምንቅስቓሳት ወይ ሳዕስዒት እንተላይ ኣብ ዓውዲ ቅዱስ ዜማ ዝተኻተተ ምዃኑ የመልክት። ብፍላይ ብዛዕባ ናይ ተፈላለየ ባህልታት ዜማ ብዝምልከት እቲ ጉባኤ ክፍሊ ሃይማኖታውን ማሕበራውን ህይወት ደቂ ሰባት ስለ ዝኾነ ኣርዚንካ ዝረአ ከም ምዃኑ ኣብ ግምት ብምእታው ኣድላይ ምዃኑ የጉልሕ። ስለዚ በቲ ሓደ ሸነኽ ብዛዕባ ሃይማኖት ዘለዎ ኣረኣእያ ኣብ ኩሉ ሰብ ከስፋሕፋሕ ኣለዎ ይብል። በቲ ኻልእ ሸነኽ ከዓ ብተኻእለ መጠን ባህላዊ ዜማ እዞም ህዝብታት እዚኣቶም ኣብ ኣብያተ ትምህርትን ኣብ ቅዱስ ኣገልግሎታትን ምእንቲ ኸስፋሕፍሕ ኩሉ ጻዕሪ ክግበር ኣለዎ ክብል ድማ የመላኽት። ኣብቲ ዓውዲ መስዋዕተ ቅዳሴ ፍሉይ ግደ ናይ ዜማ ቤት ትምህርቲ ተዋሂብዎ ኣሎ። እቲ ጉባኤ ነዚ ናይ ጉስነት መሳርሒ እዚ ንምድንፋዕ ነቲ ናቱ ዝኾነ ክፋላት ብመሰረተ ተፈላለየ ዓይነታት ሙዚቃ ብግቡእ ከም ዝፍጸም ምርግጋጽን ምእመናን ኣብቲ ዝማሬ ብንጥፈት ንኽሳተፉ ምትብባዕን ይመክር። በዚ ምኽንያት እዚ እቲ ኣቀናባሪ ቅዱስ ዜማታት ንውርሻ ዜማ ቤተ ክርስቲያን ክፈልጦን ክዕቅቦን ተጸዊዑ ኣሎ። እዚ ድማ ኣብ ኣገልግሎት መስዋዕተ ቅዳሴ ሓደስቲ ድርሰታት ከነቓቕሕ የኽእሎ እዩ። ዘመናዊ ስምዒታትን ዝተፈላለየ ባህላዊ ልምድታትን ብምኽባር ኣምልኾ ካብ ጽዩፍ ኣጸሓሕፋ ካብ ጽዩፍ ኣገላልጻ ካብቲ ነቲ ዝኸብር ዘሎ ዓብዪ ምስጢር ድሕነት ዘይበቅዕ መንፈስ ሙዚቃዊ ጽሑፋት ንምቝጣብ ንመስዋተ ቕዳሴ ዜማታት ክቡርን ብሉፅን ውሑስን ንምግባር በዚ ዅሉ ምኽንያታት እምበኣር ኣበው ካልኣይ ጉባኤ ቫቲካን ከም ዝገለጽዎ ቅዱስ ዜማ ንምድራስ ኣብ ሃይማኖታዊ ኣብያተ ትምህርቲ ኣብ ሓደስቲ ኣብያተ ትምህርቲ ናይ ክልቲዩ ጾታታት ኣባላት ሰቡፉ ህይወት ከምኡውን ኣብ ካልኦት ኣብያተ ትምህርትን ካቶሊካውያን ኣብያተ ትምህርትን ስነ መዕበያ ቅዱስ ዜማን ከምኡውን ኣብ ግብሪ ንምውዓሉን ሓሳብ ኣቕሪቦም ኣለዉ። ከምኡውን ሙዚቀይናታት ዘሰልጥንን ጥዑይ ናይ ዜማታት መስዋዕተ ቅዳሴ ስልጠና ከም ዝረኽቡ ምግባር የድሊ። ክቡራት ኣሕዋትን ኣሓትን ኣቦው ቤተ ክርስቲያን ንናይ መስዋዕተ ቅዳሴ ዜማታት ከም ምልክት ናይ ቤተ ክርስቲያን ሕብረት ገይሮም ኣኽቢሮም እዮም ዝርእይዎ ዝነበሩ። ስለዚ በዘን ባህ ዝብላ ቃላት ቅዱስ ኢግናጢዮስ በዓል ኣንጾኪያ ኣስተንትኖና ክንድምድም ንሱ ምእንቲ ክሰምዓኩምን ካብቲ እትገብርዎ ሰናይ ግብርታት እውን ምእንቲ ክቕበለልኩምን ብኢየሱስ ክርስቶስ ነቦ ብሓደ ድምፂ ምእንቲ ክትዝምሩሲ ነፍሲ ወከፍኩም መዘምራን ኩኑ ኣካላት ወዱ ምዃንኩም ድማ ፍለጡ ይብል።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ኣብ ትሕቲ ጽዑቕ ስጉምትታት ጥዕና ሕዱር ዘይምርግጋእን ተስፋ ዘለዎ ፍርክታበትን ኣብ ሰሜናዊ ምብራቕ ዴሞክራስያዊት ሪፐብሊክ ኮንጎ ዝርከባ ካቶሊካውያን ኣብያተ ትምህርቲ ንሓድሽ ናይ ትምህርቲ ዓመት ኣብ ዝዳለዋሉ እዋን መንእሰያት ናይ ሓደ ዓመት ትምህርቲ ከይኸስሩ ይስራሕ ምህላው ዜና ቫቲካን የመላኽት። ብመሰረት ጸብጻብ ውድብ ጥዕና ዓለም ኣብዚ እዋን እዚ ዝርአ ዘሎ ለበዳ ኢቦላ ካብ ዝኾነ ቅድሚ ሕጂ ዝተራእየ ለበዳ ብዝያዳ ብቕልጡፍ ይላባዕ ከም ዘሎን ግዜያዊ ቁፅሪ 4449 ሰባት በቲ ቫይረስ ከም ዝተለኽፉን 261 ሰባት ድማ ከም ዝሞቱን ከመላኽት ኣብዚ ኩነታት ጥዕና ሚኒስትሪ ሃገራዊ ትምህርቲ ኮንጎ ንዓመተ ትምህርቲ 2026 2027 ዓመተ ምሕረት ዝኸውን መራሓ ዕለት ብወግዒ ኣፍሊጡ ኣብ መላእ ሃገር ትምህርቲ ካብ ሰሩስ ዕለት ሓደ መስከረም ክጅምር ምድላዋት ከም እተገብረን ኣብ ኣውራጃ ኢቱሪ ኣብ ዝርከብ ሰበኻ ቡንያ እታ ሃገር መበል 17 ለበዳ ኢቦላ ኣብ እትገጥመሉ ዘሎ እዋን ብፍላይ ኣብ ከምዚ ዝኣመሰለ ከቢድ ኩነታት ምድላወት ይካየድ ኣሎ። ኣብ ቡንያ ዝርከባ ካቶሊካውያን ኣብያተ ትምህርቲ ኣተሓባባሪ ሰበኻ ቡንያ ኣባ ዊሊ ሮጋቲን ዛሪንጋ ምዝያና ቫቲካን ኣብ ዝገበርዎ ቃለ መሕትት ተምሃሮ ብሰላም ናብ ቤት ትምህርቲ ንኽምለሱ ዝወሰዱ ዘለዉ ስጉምትታት ብሰፊሕ የብርሁ። እተን ከም ኩለን ካልኦት እነመሓድረን ዘሎና ካቶሊካውያን ኣብያተ ትምህርቲ ሰበኻ ቡንያ ብሓቂ ዕለት ሓደ መስከረም 2026 ዓመተ ምሕረት ኩለን ኣብያተ ትምህርቲ ማዕፀወን ክኸፍታ ይዳለዋ ኣለዋ። ምድላዋት ንመከላኸሊ ስጉምትታት ምሕያል ኣብ መንጎ ኩሎም ኣብ ቤት ትምህርቲ ዝነጥፉ ንቕሓት ምዕባይን ብመጠኑ ጽኑዕ ክትትል ምርግጋፅን ዘጠቓልል ምድላዋት ምዃኑ ገሊፆም ብግብራዊ ኣዘራርባ እዚ ኣብ ኩለን ኣብያተ ትምህርቲ ቁፅሪ ማሕፀቢ ኢድንቕጣታት ዳግማይ ምትብባዕን ምውሳኽን ከምኡውን ነፍሲ ወከፍ ቤት ትምህርቲ ብዘይ ምትንኻፍ ረስኒ ኣካል መዐቀን ዘጠቓልል ክኸውን እዩ። ኣብ መወዳእታ ናይቲ ዝሓለፈ ዓመት ትምህርቲ ኣብ ነፍሲ ወከፍ ቤት ትምህርቲ ዝተመስረተ ኣተኩሮ ዝግበረሎም ነጥብታት መዓልታዊ ፀብጻብ ምስ ጥዕና ዝተኣሳሰር ሓበሬታ ናይ ምርግጋፅ ሓላፍነት ክውሰድ እዩ። ግን እቲ ስርዓት ርኡይ ድርርትነት ከም ዘለዎ እውን ኣሚኖም ነዞም መሕፀቢ ኢድ ብፍላይ ድማ ብዘይ ምርኻብ ብርሑቕ ኣመዐቀኒ ረስኒ ክህሉ ንምግባር ዘድሊ ገንዘብ ኣዝዩ እኹል ኣይኮነን እንክብሉ ገሊፆም ገለ ኣብያተ ትምህርቲ ድሮ መሳርሕታት እኳ እንተሃለወን ብፍላይ ካብ ሰብኣዊ መሻርክቲ ብዝግበሮ ፋያታት ዝረኸቦ መሳርሕታት እኳ እንተሃለወን እቲ ዘሎ ቀረበ ካብቲ ጭቡጥ ድሌታት ኣብያተ ትምህርቲ ብፍላይ ኣብ ገጠራት ኣዝዩ ውሕድ እዩ ኢሎም። ኪኖ እቲ ናይ ጥዕና መለክዕታት ባዕሉ እምነት ወለዲ ምዕዋት ካልእ ዓብብድሆ እዩ። ድሮን ወለዲ ደቆም ካብ ለበዳ ኢቦላ ንምግ ምክልኻል ኣብ ኣብያተ ትምህርቲ ንወስዶ ዘሎና ስጉምትታት ምፁር ሓበሬታ ኣብ ምሃብ ንሰርሐ ኣሎና። እዚ ንቕሓት ንምዕባይ ዝግበር ፃዕርታት ብፍላይ ኣብቲ ብዝተፈላለዩ ሽማግለታት ወለዲ ኣብያተ ትምህርቲ ነቲ መልእኽትታት ዘመሓላለፉ ማሕበር ወለዲ ተምሃሮ ካቶሊካዊት ቤት ትምህርቲ ዝተመርኮዘ እዩ። እተን ኣብያተ ትምህርቲ ዝርከባለን ሰበኻታት መደበር ሬድዮ ሃገረ ስብከትን ካልኦት ናይቲ ከባቢ መዓንክናት ዜና እውን ንኣባይቲ ስድሪ ሓበሬታ ኣብ ምቕራብ ይሕግዛ ኣለዋ። እቲ ቅልውላው ጥዕና ኣብ ልዕሊ ካብ ርሑቕ ዝመፀን ገና ዘንፈሐቕ ዘሎ ፀገም እዩ ዝውስኽ። ብዘጋጠመናት ኸታታሊ ማዕበል ዓመት ዝፈጥሮ ዘይውሕስነት ድሮ ንኣስታት 8 ዓመታት ኣብያተ ትምህርቲ ክዝረግ ፀኒሑ እዩ። ኣብ ከባቢ 218 ዓመተ ምሕረት ዝጀመረ ምዃኑ ኣዘኻኺሮም ዓመታዊ ቤት ፅሕፈት ሰበኻ ኣተሓባባሪ ካቶሊካውያን ኣብያተ ትምህርቲ በቲ ዓመት ዝተመዛበሉ ህፃናት ንምውህሃድ ይሰርሕ ከም ዘሎን እዚ ዕማም እዚ ኣዝዩ ከቢድ እውን እዩ። ይብዛሕ ይውሓድ ካብዞም ህፃናት ኣብ ስርዓት ኣብያተ ትምህርትና ከነወሃህዶም ኣብ እንኽእለሉ እዋን ሓደስቲ ዘጓሃህሩ ዓመፃት ተምሃሮ ዳግማይ ካብ ኣብያተ ትምህርቲ ክርሕቁ ይገብሮም ሕዱር ዘይውሕስነትን ለበዳ ኢቦላን ድምር ብድሆታት እኳ እንተሃለዎም እተን ኣብያተ ትምህርቲ ንዝተመዛበሉ ተምሃሮ ኣብ ምቕባል ክቕፅላ ዘለዎን ቆራፅነት ደጊሞም ኣረጋጊፆም ንዞም ተምሃሮ ኣብዚ እዋን እዚ ዝድለይ ስጉ ጉምትታት ጥዕና እናተኸታተልና ኣብተን ናይ ምቕባል ዓቕሚ ዘለዎን ኣብያተ ትምህርቲ ምምዝጋብ ክንቅፅል መደብ ኣሎና። ምክልኻል ብዝምልከት ስልጠና መምሃራንን ካልኦት ኣባላት ትምህርትን ካብ ባዶ ዝጅምር ኣይኮነን ቢሎም እቲ ስልጠና ኣብ ወርሒ ግንቦትን ሰነን ናይቲ ዝሓለፈ ዓመት ቀዳሞት ምልክታት ናይዚ ለባዳ ድሮ ይግለፅ ኣብ ዝነበረሉ እዋን ዝጀመረ ኮይኑ ኣብ እዋን ዕረፍቲ ትምህርቲ ከይተረፈ ቀፂሉ ኣሎ። ስልጠና ንኣጠቃቅማ ግብራዊ መሳርሕታት ከም ዘይተረኽቡን ልምዳውያን መለክዒ ሙቐት ከምኡውን ብዋሶት መደባት ሬድዮን ምልክታት ህዝባዊ ኣገልግሎትን ሓበሬታ ምዝርጋሕ ዘጠቃልል ምዃኑ ይሕብሩ። ወፍርታት ክታበት ብሓቂ ኣብ መላ ህዝቢ ኣውራጃ ኡቱሪ ዓብ ተስፋ ይፈጥር ኣሎ። ድሮ በዚ ለበዳ ብከቢድ ተሃስዩ እዩ ማሕበረሰብ ቤት ትምህርቲ ከም ብሓፈሻኡ ህዝቢ ንዝርግሓ ናይዚ ድሮ ብዙሓት ህወት ዝቐተለ ለበዳ ብኣድማዕ መገዲ ኣብ ትሕቲ ቅፅፅር ንምእታው ውፅኢት ናይዚ ወፍሪ ክታበት ወሳኒ ምዃኑ ይሕብሩ። መንግስቲ ኮንጎ ዕለት 15 ግንቦት ኣብቲ ሃገር መበል 17 ለበዳ ኢቦላ ከም ዘሎ ኣዊጁ ውድብ ጥዕና ዓለም ድሕሪ 2 መዓልቲ ኣህጉራዊ ስክፍታ ዘለዎ ህፁፅ ኩነታት ጥዕና ህዝቢ ከም ዝኣወጀን ድሕሪ እቲ ኣዋጅ ልዕሊ 2 ወርሒ ዓብዪ ንጥፈታት ንርኢ ኣሎና። ብክልቲኦም ሰበስልጣን ኮንጎን ኣህጉራውያን ሰብኣዊ መሻርክትን ዝገብሮ ዘሎ ሰፊሕ ፃዕርታት ጠቂሶም እንተኾነ እቲ ሕማቕ ኣጋጣሚ ኮይኑ ክሳብ ሕጂ ዝጎደለ ነገር እንተሃልዩ ኣብ ኣባይቲ ዝጭበጥ ውፅኢት ንምምዝጋብ ኣድማዒ ምውኻሃድ ወይ ድማ ማእከላይነት ክብል ይኽእል ናይዞም ዝተፈላለዩ ተበግሶታት እዩ። ሚኒስትሪ ጥዕና ኮንጎ ንባዕላ መራሒት መንግስቲ ሓዊሱ ካልኦት ኣባላት መንግስቲ እንተወሓደ 3 ግዜ ናብ ቡንያ ከም እተጓዕዙ ኣዘኻኺሮም ኣብ ነፍሲ ወከፍ ኣጋጣሚ ነቲ ለበዳ ንምምላስ ሚልዮናት ዶላራት ከም ዝተዋደደ ኣብ መደረታቶም ኣፍሊጦም ነይሮም። ብግብራዊ ኣዘራርባ ግን ብዙሕ ማዕባለ ዘይተገብረ ይመስል። ሰባት ብብዙሕ ዘጋጥሞም ሞት ይቕፅል ኣሎ። ንውድብ ጥዕና ዓለም መንግስቲ ኮንጎ ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ሓዊሱ ዓለም ለኸ ሰብኣዊ መሻርክትን እውን ፀውዒት ኣቕሪቦም እዚ ለበዳ ንምምሕዳርን ብኣድማዕ መገዲ ከበቅዕን ፃዕደታት ከጠና ክሩ ኣለዎም። እዚ እዩ ንማንእስያት ቡንያ ንዓመት ትምህርቲ 2026-2027 ዓመተ ምሕረት ከድሐን ዝኽእል። ዕለት 12 ነሓሰ ዋና ኣመሓዳሪ መርሃ ግብርታት ህፁፅ መጠንቃቅታን ምላሽ ንውድብ ጥዕና ዓለም ኣብ ውሽጢ 3 ኣዋርሕ ዝርግሐ ለበዳ ኢቦላ ንመጥፋእ ፃዕርታት ይካየደ ከም ዘሎ ሓቢሮም ዜና ቫቲካን ዝሃበዎ መግለፂ ዛዚሞም። እዚ ዜና ቫቲካን እዩ ጉባኤ ጳጳሳት ኢንዶኔዥያ ኣብ ዘውፅ ወጉስነታዊ መልእኽቲ 2026 ዓመተ ምሕረት ካቶሊካዊት ቤተ ክርስቲያን ኢንዶኔዥያ ኣብ ቅድሚ እታ ሃገር ዘጋጥማ ዘሎ ብዙሕ ቅልውላዋት ኩሎም ማሕበራዊ ጉጅለታት ብሓባር ንቅድሚት ክስጉሙ ከም ዘለዎም ትፅውዕ ኢሎም እቲ ጉስነታዊ መልእኽቲ ኣብ ማእከል ቀላስ ሓይሊ ሃገር ቤተ ክርስቲያን ኣብ ሓፈራዊ መገዲ ንምዕቃብ ሰላማዊ ህዝቢ ምትእስሳርን ምድርዳር ሰብኣዊ ምትሕግጋዝን ኣብ ኢንዶኔዥያ ዝብል ኣርእስቲ ዝገበረ ኮይኑ እቶም ጳጳሳት ንጉስነቶም መልእኽቶም መበል 81 ዓመት ዝቕፅር ዘሎ ናፅነት ኢንዶኔዥያን ንሕብረተሰብ ዘቐፅልዎ ክብርታትን ሓዊሱ ሓድሕዳዊ ምትሕብባር ምትሕግጋዝ ፍልልያት እናሃለወ ዘተን ፅንዓትን ኣባይቲ ስድራን ከባብያዊ ማሕበረሰባትን ብምምስጋን ኣበጊሶም ኣብ 2034 ዓመተ ምሕረት መበል 500 ዓመት ህላዊ ካቶሊካዊት ቤተ ክርስቲያን ኣብቲ ዞባ ኣብ ግምት ብምእታው ቤተ ክርስቲያን ኣብ ደሴታት ኢንዶኔዥያ ንዝነበራ ነዊሕ ታሪክ እውን የመስግኑ እቶም ብፁዓን ጳጳሳት ኣብ መልእኽቶም ነቲ ኣብቲ ሃገር ዘሎ ብዙሕ ሸነኻት ዘለዎ ቅልውላው ብምትንታን ካቶሊካዊት ቤተ ክርስቲያን ኣብ ማሕበራዊ መስርሕ ብዝያዳ ክትሳተፍ ፀዊዖም እቲ መልእኽቲ ኣብ ልዕሊ እቲ ኣብ ወርሒ ሕዳር 2025 ዓመተ ምሕረት ኣብ ጃካርታ ዝተኻየደ ሓምሻይ ሃገራዊ ማሕበር ጉስነታዊ ጉባኤ ካቶሊካዊት ቤተ ክርስቲያን ኢንዶኔዥያ ዝተሰረተ ኮይኑ እቲ ኣብኡ ዝተቐርፀ ራእይ ሲኖዳዊት ቤተ ክርስቲያን ንሰላም እተገልግል ሕጂ ናብ ጭቡጥ ጉስነታዊ ተበግሶታት ክትርጎም ምዃኑ ድማ የመላኽቱ እቶም ጳጳሳት ብዛዕባ ብዙሕ ሸነኻዊ ቅልውላው ገለ ካብቲ ድኽነትን ማሕበራዊ ዘይማዕርነትን ብልሽውና ምግሓስ ሰብኣዊ መሰላት ኣብ ፓፑዋ ዝፍፀም ዓመፅ ዕንወት ከባብን ለውጢ ከባብያዊ ኣየር ከምኡ እውን ምንቁልቋል ዲሞክራስያዊ ፅረት ጠቒሶም ደቂ ኣንስትዮ ህፃናት ስንኩላንን ደቀባት ማሕበረሰባትን እውን ብኣድልዎ ይፅለው ከም ዘለዉ ኣመላኺቶም ከም መልሲ ናይዚ ድማ ጉባኤ ጳጳሳት ኢንዶኔዥያ ኩለንትናዊ ኣቀራርባ ክህሉ ይፅውዕ ቤተ ክርስቲያን ንፍትሕን ሰብኣዊ መሰላትን ክትጣበቕ ኣገባባት ማሕበራዊ ሓለዋ ከተሕይል ኣብ ስነ ኣህዛዊ ዓውዲ እውን ሓላፍነት ክትወስድ ይግባእ ማዕረ ማዕሪኡ ድማ ቁጠባዊ ርእሰ ብቕዓትን ስነ ምህዳራዊ ምልዋጥን ይፅውዕ ከምኡ እውን እቲ ጉስነቶም መልእኽቲ ኣብ ፖለቲካውን ስነ ምግባራውን ትምህርቲ ኣተኪሩ ቤተ ክርስቲያን መንእስያት መራሕቲ ከተዕቢ ኣብ ፖለቲካዊ ክትዓት ክኢላዊ መምርሒ ንምሃብን ማሕበራዊ ምዕባለታት ብነቐፌታዊ መገድን ብመገዲ ጉጅለ ክኢላታትን ክትዕዘብ ቃል ተኣቱ ቤተ ክርስቲያን ንነብሳ ብግልፂ ከም ወሳኒት መሻርክቲ መንግስቲ ተሓስባ ምስ መንግስታውን ማሕበራውን ተዋሳእቲ ክትተሓባበር ትደሊ ኣብ ተመሳሳሊ እዋን ድማ በደላት ኣለልያ ንረብሓታት ብፍላይ ተቓላዕቲ ሰባት ክትውክል ትደሊ እዚ ዕለት 17 ነሓሰ ኣብ ጃካርታ ዝተሓትመ ለባዋ ካቶሊካዊት ቤተ ክርስቲያን ኣብ 2026 ዓመተ ምሕረት ንሃገረ ሰባኻታትን ቁምስናታትን ትካላት ቤተ ክርስቲያንን ንዝግበር ጉስነታዊ ስጉምቲ ከም መምርሒ ኮይኑ ከገልግል ዝዓለመ እዩ እቶም ጳጳሳት ክርስትያናዊ ክብርታት ቃላትን ሰነዳትን ጥራይ ኮይኖም ክተርፉ ዘይኮነስ ናብ ጭቡጥ ኣበርክቶን ሰላምን ምትሕግጋዝን ንሓበራዊ ረብሓን ክትርጉሙ ይፅውዑ እቲ ናይ ጉስነታዊ ዓዋዲ ኣብ ጃካርታ 17 ነሓሰ 2026 ዓመተ ምሕረት ዝተሓትመ ብኣቦ መንበር ጉባኤ ጳጳሳት ኢንዶኔዥያ ጳጳስ ኣንቶኒዮስ ሱቢያንቶ ቢንያሚን ብዋና ፀሓፊ ጳጳስ ኣድሪያኖስ ሱናርኮ ዝተኸተመ ምዃኑ ዜና ቫቲካን ጉባኤ ጳጳሳት ኢንዶኔዥያ ዘውፅኦ መግለፂ ተወኪሱ የመላኽት ዓለም ሓቆፍ ትካል ኣድሕን ህፃናት ትማል ሰንበት ኣብ ኢንዶኔዥያ ብፍላይ ድማ ኣብ ደሴት ፍሎረስ ዘጋጠመ 7.7 ዝዓቐኑ ርእደ መሬት ዝተሃስዩ ዝያዳ ተቃላዕቲ ጉጅለ ምዃኖም ብምሕባር ንህፃናት ኣቃልቦ ብምሃብ ቁፅሪ ዝሞቱ ብውሕዱ ናብ 68 ክብ ክብል እንከሎ 213 ሰባት ከም ዝቆሰሉን ኣስታት 13,000 ሰባት ድማ ካብ ኣባይቶም ክወፁ ከም እተገዱ ዜና ቫቲካን ይሕብር ሰንበት عطلت عصر تحمش تنحاسة أب إندونيسيا بفلاي دما أب دسيت فلوريس بزقات مشو عطنت بشو عطة ريختر زعاق نور رمرت بجكة اتزاس عبا موت محسيت من مزفالن أب توم بسنكي مفراس مريت استحاسيو كاب دقا وعالم زلو ركبات زدق عارت عم كبابتات سرحيتات عدحن هيواتي قد صل اللو عطلت عصر تشمون تنحاسة نقوهو أب قما قما بحر سوماترا إسران تشعتين كيلومتر عمق اتزلوو شدش تنت بحر زعاقنو حدش رؤ رمريت كمز تمزقبة تكال مصنعة سنمريت اندونيسيا حبيرو بفلاي دهري اتير رمريت زر ازلو كونتات هز انا تزكف مخانو كحبارن كارلو بمسارت تبتاب تكال عدحن هز انا أب أوراجا مبراق النوسا تنغرا لعليش منتشا حز آنات من أسياتن بتمرتق كتاتلو أب زيك لولو درجا كم زركابون أب دحنا تومن النعبي زخييد حدقاتات يقات مم بسانكي اتي رئدا مريتن دحري رئدا مريتن لعلي تشاع دميت أبايت تحاس يوم إيوم كابزي بتغو الساخي بوحدو سمانان شعاتن أبايت تمرتي عصر تشمونت مأكلات تعنا كابتوم زتغول او مسارات لمعات كوينوم اتر دمرت نتوم دروم ستر ايو ال نينوز تأساسر داركن مس امبا لواتوبي زتأساسر اساتا غمورا حدقاتاتن زك على سوزولو محبر سبات اون اقات امو وام اللو زدما ابت انها تانات تمهرتن سنة امرو محبراوي تعوق محبراوي سناي هواتن زلوو تلوى كم زقاد دو ينكر تكال أدحن هتسانات مصناي تكباب تكال عنكل قم تحبرات سب تيمور بمتحب بار تسعرتات رديئتن مجمار دليتات أبايت الصدرة يقم قم ألو اتي تكال قدامنات عماماتو تبتحن تمرت مملاسن من نبابرو أبايت الصدرة مدقاف نزد تقال الكوينو هتسانات كبتم أزيما بحرقة زركبو إيوم انكبل جنفر تكال أدحن هيوات أب إندونيسيا حلافي قدات سب أوي ملاشن عاتن فادلي عثمان أسميرو بنوح وان زو السدس قمت تاتك سنة كم زلو قليتو كسارة حصرت مقبي صراحن مرعاتة تعود مهتسعاناتن كالي حدقاتات مكلخالن مفتاح كم زدلي يتحساسب جامفرناي كلاوي تبيت كريستيان محبر قبرصناي كاريتاس اندونيسيا ابتن بسنكر رمريت تحاسيا سبخاتات ناي سب او مرباب كاتوليكايت بيت كريستيان بموقعام ولنتيناتاتن قجلتات حقر السبكاتن نتخز بي حقزون ابسر رحيتات موسى يساتفون اللو سب خاطات بزعبا دليتات محبر سبات اتي كبابي حبريتا اون يأكبا تكال رديت بيتا كريستيان كابتوم ازيوم هسوس دليتات ازيوم هتقال عدزخون بفلاي دمان هس عاناتن عرقاويان نفس تصوراتن سنكولانن عالليو اب مقربي واسع كم زرلون اتملاش نتي حانت بيتا كريستيان حانت ملاش زبل مدكال زخطال كوينو بزي ابلو دما بمسارات ابا فريدي راتن تاروك ام محرار جنفر كاريتاس اندونيسيا سبخاتات علموان مؤمنانن ولنتيناتاتن محورات بيتا كريستيانن نسبعو كونتات بغلطفن بأدمع النتن من لاشن مهاب كومو اون حاجز نابت ستوكودة محبار الساب كم زبات سحن من رقاقات بحباري سرحو اللو كم زبالو زينا فاتيكان أفليتو كبراتن كبران سمعتنا سلام كتتالكم نمسجن ناي لومي مدب فنونا أبزي الزازم أبنيت بحمدب فنوك سابن الراقب بدحان السلام تنحو يتبارك يسوس كريستوس لاوليتور يسوس كريستوس